የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ ግንቦት 22 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ስርጭታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቤተ ክርስቲያን ፍሬያማነት በአሃዝ ላይ የተመሰረተ መሆን የለበትም ሲሉ ማሳሰባቸውን የተመለከተ ዘገባ በቅዳሜው ዜናችን እናቀርብላችኋለን። የቅድስት መንበርና ጣሊያን የታዳሽ ኃይል ስምምነት ሥራ ላይ መዋል መጀመሩን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናችሁን ዝግጅቶች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦች መብራት ወይል ጊዮርጊስና ዘላለም ኃይሉ ጋር በመሆን መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜና እናሰማቸዋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቤተ ክርስቲያን ፍሬያማነት በአሃዝ ላይ መመስረት የለበትም ሲሉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ 82ኛ ጠቅላላ ጉባኤያቸውን ያካሄዱት የጣሊያን ብፁዓን ጳጳሳት ጉባኤ አባላትን ግንቦት 20 2018 ዓመተ ምህረት በቫቲካን ተቀብለው ንግግር አድርገውላቸዋል። ቅዱስነታቸው ለአባላቱ ባደረጉት ንግግር አስፈላጊ በሆኑ ጉዳዮች ላይ ትኩረት እንዲያደርጉና ውስብስብ በሆነው በዛሬው ዓለም ውስጥ ለወንጌል ቅድሚያ እንዲሰጡ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቫቲካን ውስጥ በተካሄደው 82ኛው ጠቅላላ ጉባኤ ላይ ለተሳተፉት አባላት ባደረጉት ንግግር በጣሊያን በምትገኝ ካቶሊካዊት ቤተ ክርስቲያን ውስጥ ለሚያገለግሉ ካህናት፣ ዲያቆናት፣ ገዳማውያንና ገዳማውያት፣ ምእመናንና እግዚአብሔርን ለሚጠሙ በሙሉ ያላቸውን ፍቅር ገልጸዋል። ይህ ስጦታ እንደ ዛሬው ውስብስብ በሆነው ዘመንም ቢሆን ወንጌልን ለመመስከር የሚያስችል ጸጋ ያለበት ነው ሲሉ ገልጸው ይህንንም በቅርቡ በፖምፔይ በኔፕልስና በአሴራ ባደረጉት ሐዋርያዊ ጉብኝታቸው ወቅት በተጨባጭ የተመለከቱት እንደነበር አብራርተዋል። በሰዎች ሕይወት ውስጥ ድካም፣ መከፋፈልና ብቸኝነት መኖሩን የሚያመላክቱ ብዙ ምልክቶች መኖራቸውን የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በማኅበረሰቦች ውስጥ አንዳንድ ጊዜ እምነትን ለሌሎች ማስተላለፍና ወጣት ትውልድ እንዳይሳተፍ የሚያደርግ ፈተና ሊያጋጥም እንደሚችል ተናግረው ቢሆንም ወንጌል ያነቃናል ሲሉ አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በማቴዎስ ወንጌል ምዕራፍ 9 ቁጥር 37 ላይ መከሩ ብዙ ነው ሠራተኞች ግን ጥቂቶች ናቸው በሚለው ጥቅስ ላይ በማሰላሰል የመከሩ ጌታ ሠራተኞችን ወደ መከሩ እንዲልክ አጥብቃችሁ ለምኑ ሲሉ አሳስበዋል። እግዚአብሔር ሳይሰለች ዘወትር የማያልቅ የመዳንና የሙሉ ሕይወት ፍላጎት በሰዎች ልብ ውስጥ ያስቀምጣል ብለው ለመከሩ ብዛት እግዚአብሔርን ካመሰገኑ በኋላ ተግባራችንም የእርሱን የርኅራዬ እይታ ተቀብለን የራሳችን ማድረግ ነው ብለዋል። ስለማያበቅል ጭንጫ መሬት ለማጉረምረም ወይም በቁጥር ላይ ብቻ ለማትኮር የተፈጠርን አይደለንም ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይልቁንም ከሞት በተነሳው በኢየሱስ ክርስቶስ ዐይኖች ማየት እንድናውቅ ተጠርተናል ሲሉ አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለጣሊያን ብፁዓን ጳጳሳት ባስተላለፉት መልእክት በኢየሱስ ክርስቶስ ቅናት የሚቃጠል ልብ መንፈስ ቅዱስ እንዲሰጣቸውና ብዙ ሠራተኞች አብሯቸው እንዲሠሩ ጸሎት አቅርበዋል። ቅድሚያ የሚሰጠው ለቅዱስ ወንጌል ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከአሲሲው ቅዱስ ፍራንችስኮስ እስከ ቅዱስ ጳውሎስ 6ኛ እስከ ርዕሰ ሊቃነ ጳጳሳት ፍራንችስኮስና በሁሉም የቤተ ክርስቲያን ታሪክ ውስጥ የዘለቀ እንደሆነ ገልጸው እምነት ከወንጌል የተወለደ ከሞት ከተነሳው ኢየሱስ ክርስቶስ ጋር ሕያው ግንኙነት ያለውና በቤተ ክርስቲያን ውስጥ የሚገኝ ነው ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው እንደ ጳጳሳት በዛሬው ዓለም ወንጌልን ማስቀደም በሕይወታችን ውስጥ ከፍተኛ ፍላጎት በመቀስቀስ ወደፊት እንድንጓዝ የሚያደርገን ስጦታ ነው ብለዋል። በመሆኑም እነዚህን ሁለት ጥያቄዎች ራሳችንን መጠየቅ አለብን ብለው የመጀመሪያው ጥያቄ በስብከታችን፣ በትምህርተ ክርስቶስ አስተምሯችን፣ በሥርዓተ አምልኳችን፣ በበጎ አድራጎት ሥራችንና በማኅበረሰቦቻችን ሕይወት ውስጥ የትኛው የእግዚአብሔር ፊት እንዲገለጽ እንፈቅዳለን? ሁለተኛው ጥያቄ ከኢየሱስ ክርስቶስ ጋር መገናኘትን እንዴት እናበረታታለን? ሦስተኛው ጥያቄ ዛሬ ሌሎችን ወደ ክርስትና ሕይወት መጋበዝ ለእኛና ለቤተ ክርስቲያናችን ምን ማለት ነው ብለው ሐዋርያዊ እረኞች እነዚህን ጥያቄዎች በቸልታ ሳይመለከቱ ራሳቸውን እንዲጠይቁ አሳስበዋል። ለክርስትና ባህል አዲስ ትኩረት መስጠት አስፈላጊ ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህም ቅዱሳት ምስጢራትን ለመቀበል ከሚደረግ ዝግጅት በላይ እንደሆነ አስረድተው ቅዱሳት ምስጢራት የአንድ ማኅበረሰብ እምነት የሚወለድበትና ሰዎችን የብርሃነ ትንሣኤው ሕይወት ተካፋዮች የሚያደርግና ከኢየሱስ ክርስቶስ ጋር ኅብረትን በመፍጠር ወደ ክርስቲያናዊ ወንድማማችነት የሚመራ መንገድ ነው ብለዋል። እምነት ወደ ሌሎች ዘንድ ሊተላለፍና ሊያድግ የሚችለው በሕያውና እንግዳ ተቀባይ ማኅበረሰቦች ውስጥ ነው ብለው ቅዱስ ቃልን በሚያዳምጡና በሚጸልዩ፣ ቅዱስ ቁርባንን የሕይወታቸው ምንጭ አድርገው በሚይዙ፣ ድሆችን እንደ ወንድሞቻቸውና እህቶቻቸው አድርገው በሚመለከቱና ቤተሰቦችን ወደ ጎን በማያደርጉ ማኅበረሰቦች ውስጥ ነው ብለዋል። ብፁዓን ጳጳሳት የእግዚአብሔርን ቃልና የእግዚአብሔርን ሕዝብ ለማዳመጥ የዘመኑን ምልክቶች በሚገባ ለማወቅ የተጠሩ ናቸው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በማኅበረሰቡ ውስጥ እውነተኛ ማዳመጥ ሲኖር ያ ማኅበረሰብ ወደ ውስጥ ከማየት ይልቅ ራሱን ለተልእኮ በማዘጋጀት እንዴት መታደስ እንዳለበት ያውቃል ብለዋል። የሲኖዶሳዊነት ጉዞ ትርጉም ይህ እንደሆነ በማስረዳት ሲኖዶሳዊት ቤተ ክርስቲያን እያንዳንዱ ሰው ከመንፈስ ቅዱስ የተቀበለውን ስጦታ ለጋራ ግንባታ ማቅረብ የሚችልበት ነው ሲሉ ገልጸው፣ ይህም ማለት ተሳትፎ በቤተ ክርስቲያን ሕይወት ውስጥ ምርጫ ያለው ሳይሆን ይልቁንም የኅብረትና የተልእኮ መስፈርት በመሆኑ ዘዴ፣ ኃላፊነትና ተጠያቂነት ሊኖረው ይገባል ብለዋል። እግዚአብሔር የቤተ ክርስቲያንን ፍሬያማነት በአሃዝ፣ በታይታ ወይም በተጽዕኖ ፈጣሪነት እንደማይለካ አጽንኦት ሰጥተው የተናገሩት ቅዱስነታቸው ብፁዓን ጳጳሳት አስፈላጊ በሆኑ ነገሮች ላይ ብቻ ማትኮር እንዳለባቸው አሳስበዋል። ትኩረታቸውም በክርስትና ሕይወት ውስጥ ቀጣይነት ባላቸው ጅምሮችና ዝግጅቶች ላይ መሆን እንዳለበት፣ ቤተሰቦችን በደስታ የሚቀበልና የሚሰበሰቡበት፣ የወጣቶች ጥያቄ ያለ ገደብ የሚደመጥበት ሚስዮናዊ ቁምስና ማዘጋጀት ሊሆን እንደሚገባ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም የጣሊያን ብፁዓን ጳጳሳት ጉዞን ለቤተ ክርስቲያን እናት ለሆነችው እመቤታችን ቅድስት ድንግል ማርያም ባድራ በመስጠት ሐዋርያው ጳውሎስ ለቆላሲስ ሰዎች በላከው መልእክቱ ምዕራፍ 2 ቁጥር 7 ላይ አብስታችሁ ምስጋናን በማቅረብ እንደ ተማሪያችሁት ስር ሰዳችሁ በእርሱ ታነጹ፣ በእምነትም ጽኑ ያለውን በመጥቀስ አስፈላጊ ለሆነው ብቻ ትኩረት እንዲሰጡ፣ እምነትን እንዲያስፋፉ፣ ከእግዚአብሔር ሕዝብ ጋር አብረው እንዲጓዙና ሁልጊዜ የሚጠራውን የሚያጽናናውንና ለአገልግሎት የሚልከውን የጌታን ድምፅ እንዲያውቁ በማሳሰብ ንግግራቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የቅድስት መንበርና ጣሊያን የታዳሽ ኃይል ስምምነት ሥራ ላይ መዋል መጀመሩ ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: ባለፈው ዓመት ሐምሌ ወር ላይ በቅድስት መንበርና በጣሊያን መንግሥት መካከል በቫቲካን ሳንታ ማሪያ ዲ ጋሌሪያ አካባቢ በአግሪ ቮልታይክ ወይም ለግብርናም ሆነ ለፀሐይ ኃይል ማመንጨት የሚያስችል የተወሰነ የመሬት ክፍልን በአንድ ጊዜ መጠቀም የሚያስችል ስምምነትን ለመጀመር የተደረገው የመጀመሪያ ደረጃ ስምምነት ከተፈራረሙ በኋላ በአሁኑ ወቅት ስምምነቱ ተግባራዊ እየሆነ መምጣቱ የተነገረ ሲሆን የዚህ ፕሮጀክት ዓላማ ለቫቲካን ከተማ ታዳሽ ኃይል ለማቅረብ እንደሆነም ተገልጿል። ሐሙስ ግንቦት 20 ቀን 2018 ዓመተ ምህረት በተለቀቀው መግለጫ መሰረት ከሮም ከተማ ወጣ ብሎ በሚገኘው በቫቲካን ሳንታ ማሪያ ዲ ጋሌሪያ አካባቢ በጣሊያንና በቅድስት መንበር የተፈረመው የአግሪ ቮልታይክ ስምምነት ማለትም ለግብርናም ሆነ የፀሐይ ኃይል ማመንጨት የሚያስችል የተወሰነ የመሬት ክፍልን በአንድ ጊዜ መጠቀም የሚያስችል ስምምነትን ባለፈው ዓመት ሐምሌ ወር ላይ የተፈራረሙት ስምምነት ተግባራዊ መሆን መጀመሩ ይፋ ተደርጓል። ይህ ተነሳሽነት የመሬቱን የእርሻ አጠቃቀምን በመጠበቅ ለቫቲካን ከተማ ግዛት ታዳሽ ኃይል ለማቅረብ ያለመ ሲሆን ከቫቲካን ድንበር ውጪ ነገር ግን የቫቲካን ግዛት የሆነው የሳንታ ማሪያ ዲ ጋሌሪያ አካባቢ እንደ አውሮፓውያን አቆጣጠር ከ1957 ዓ.ም ጀምሮ የቫቲካን ሬዲዮ ስርጭት ማዕከል ሆኖ መቆየቱም በመግለጫው ተገልጿል። የፕሮጀክቱ ተነሳሽነት የርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሐዋርያዊ መልእክት በሆነው ላውዳቶ ሲ ላይ እንደተገለጸው በተለይም ንጹህና ታዳሽ ኃይልን የማግኘት አነስተኛ ተደራሽነት ባለበት በአሁኑ ዓለም ውስጥ በቂ የኃይል ማከማቻ ቴክኖሎጂዎችን ማዳበር እንደሚያስፈልግ ከግንዛቤ ላይ በመደረሱ አማራጮችን ለማስፋት የታለመ መሆኑም ተመላክቷል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሰኔ 19 ቀን 2016 ዓ.ም ፍራቴሎ ሶሌ በሚል የጀመሩት ተነሳሽነት ይህንን ስርዓት ለመገንባት ለጠቅላይ ግዛት ፕሬዝዳንቶችና የሐዋርያዊ መንበረ ፓትርያርክ አስተዳደር አስፈላጊውን ተግባር እንዲፈጽሙ ትዕዛዝ ማስተላለፋቸው የሚታወስ ሲሆን ከዚህም በተጨማሪ ሐምሌ 24 ቀን 2017 ዓ.ም በቅድስት መንበር የጣሊያን ኤምባሲ ውስጥ በቫቲካን የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ከሆኑት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋራጋል ጋር እንዲሁም የጣሊያን አምባሳደር ፍራንቼስኮ ዴኒቶ ስምምነቱን መፈራረማቸው ይታወሳል። ስምምነቱ ግንቦት 19 ቀን 2018 ዓመተ ምህረት ረቡዕ ዕለት በይፋ ስራ ላይ መዋል የጀመረ ሲሆን በዚህም መሰረት የቅድስት መንበር መግለጫ የወጣው በስምምነቱ አንቀጽ 5 ላይ የተደነገገው ስርዓት መጠናቀቁን ተከትሎ እንደሆነም ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስምምነቱ ከተፈረመ ከአንድ ዓመት ባነሰ ጊዜ ውስጥ ሰኔ 12 ቀን 2017 ዓመተ ምህረት የሳንታ ማሪያ ዲ ጋሌሪያ ከባቢን በጎበኙበት ወቅት ለፋብሪካው የተመደበውን ቦታ የማየት እድልን ያገኙ ሲሆን በዚህም ወቅት እንደተናገሩት ይህ አስደናቂ እድል እንደሆነና ግልጽ የሆነ የቤተክርስቲያንን ቃል ኪዳን እንደሚወክል በመግለጽ ይህ ማዕከል ለተቀረው ዓለም ምሳሌ የሆነ በጣም አስፈላጊ ፕሮጀክት መሆኑን አመላክተዋል። በጽውነታቸው በማከለም ያየር ንብረት ለውጥ የሚያስከትለውን ውጤት ሁሉም ሰው እንደሚረዳና ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በግልጽ እንደሚያስተምሩት ለመላው ዓለም እንዲሁም ለፍጥረታት በሙሉ እንክብካቤ ሊሰጥ እንደሚገባ አጽንኦት ተናግረዋል። ባለፈው ዓመት ሐምሌ ወር ላይ የተለቀቀው መግለጫ እንደሚያስረዳው የታዳሽ ኃይል ማመንጫ ፋብሪካው ከቴክኒካልና ከመዋቅር አንጻር ተግባራዊ ለማድረግ ያለመ መሆኑን አጽንኦት በመስጠት በአሁኑ ባለው የሳይንስና ቴክኖሎጂ ሁኔታ መሰረት ለመሬቱ ታላቅ ክብርን የሚያረጋግጡ መፍትሄዎችን በመተግበር የአፈር የእርሻ ምርታማነትን የመጠበቅ ዓላማዎችን በተሻለ ሁኔታ በማሻሻል እንዲሁም የአካባቢን የተፈጥሮ ሃይድሮሎጂካል ሚዛን ለመጠበቅና በተቻለ መጠን የአካባቢ ጥበቃን ለማረጋገጥ ብሎም የባህል የአርኪኦሎጂና የመሬት ገጽታ ቅርስ ጥበቃን ማረጋገጥ እንደሆነም ተገልጿል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።

ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ግንቦት 22 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል የቤተሰቦች ተሞክሮችና ተግዳሮቶች አሁን ያለው የቤተሰብ ሁኔታ በሚል ንዑስ ርዕስ ከአንቀጽ 46 እስከ አንቀጽ 49 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

0: ቤተ ሰባችን
1: ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው።
0: ቤተ ሰባችን

የቤተሰቦች ተሞክሮች ተሞክሮችና ተግዳሮቶች አሁን ያለው የቤተሰብ ሁኔታ የሲኖዶሱ አባቶች የአካል ጉዳተኝነት ያልተጠበቀ ተግዳሮቶች የቤተሰብ ሚዛንን ምኞትና ተስፋን ሊያናጋ ስለሚችል ልዩ እንክብካቤ የሚሻቸው ሰዎች ስላሉባቸው ቤተሰቦች ልዩ ትኩረት እንዲሰጥ አሳስበዋል። ልዩ ድጋፍ የሚፈልግ ልጅ የማሳደግ አስቸጋሪ ፈተናን በጸጋ የሚቀበሉ ቤተሰቦች ሊደነቁ ይገባል። እነዚህ ቤተሰቦች ለቤተ ክርስቲያንም ሆነ ለህብረተሰብ እንዲሁም ለህይወት ስጦታ ታማኝ ስለመሆን የማይተካ ምስክርነት ይሰጣሉ። በእነዚህ ሁኔታዎች ውስጥ ያለ ቤተሰብ ከክርስቲያን ማኅበረሰብ ጋር በመተባበርና የሰውን ሕይወት ደካማነት ምስጢር በደስታ ተቀብሎ በመንከባከብ አዲስ የአቀራረብ ስልቶችንና የድርጊት ዘዴዎችን ሊቀይስና ከሌሎች ጋር የመቀራረብና የመመሳሰል መንገዶች ሊያገኝ ይችላል። አካል ጉዳተኞች ለቤተሰብ ስጦታና የፍቅር እርስ በርስ በመረዳዳትና በአንድነት ለማደግ መልካም ዕድል የሚጎናጸፉ ናቸው። ቤተሰብ በእምነት ብርሃን ተመርቶ ልዩ ድጋፍ የሚያስፈልጋቸውና ሰዎች በደስታ መቀበሉ የእያንዳንዱን ሰብአዊ ሕይወት ጥራትና ዋጋ ከነተገቢ ፍላጎቶቹ፣ መብቶቹና ዕድሎቹ ለማወቅና ለማረጋገጥ ያስችላል። ይህ የአቀራረብ ዘዴ በእነዚህ የአካል ጉዳተኞች እንክብካቤና አገልግሎት ለመስጠት ይረዳል። ሰዎች አካል ጉዳተኞችን እንዲቀበሏቸውና በእያንዳንዱ የሕይወታቸው ደረጃ ፍቅር እንዲሰጧቸው ያበረታታቸዋል። እዚህ ላይ ለስደተኞችና ልዩ እንክብካቤ ለሚሿቸው ሰዎች ጭምር የሚሰጥ ፍቅርና እንክብካቤ የመንፈስ ቅዱስ ምልክት መሆኑን በአንጽሖት

ያስፈልጋቸዋል። የወለድ ምጣኔ እየቀነሰ ቢሆንም የአረጋውያን ቁጥር እየጨመረ ባለባቸው በኢንዱስትሪ በገፉ ህብረተሰቦች ዘንድ አረጋውያን እንደ ሸክም ይቆጠራሉ። በሌላ በኩል አረጋውያን የሚፈልጉት እንክብካቤ ብዙውን ጊዜ በዘመድ አዝማድ ላይ ውጥረት ይፈጥራል። በመጨረሻም የእድሜ ደረጃ ላይ እንክብካቤና ፍቅር መስጠት የዘመኑ ህብረተሰብ የሞትንና የሞትን ዱካ ሁሉ ለማጥፋት ጥረት በሚያደርግበት በዛሬ ጊዜ አስፈላጊነቱ ይበልጥ የጎላ ነው። ደካማና ጥገኛ የሆኑ አረጋውያን አልፎ አልፎ ለኢኮኖሚያዊ ጠቀሜታ ሲባል ያለ አግባብ ይግበዘበዛሉ። ብዙ ቤተሰቦች የአንድን ሰው በጌታ የፋሲካ ምስጢር የመርካትና የመሳተፍ ስሜትን አስፈላጊነት በማጉላት ወደ ሕይወት ፍጻሜ ደረጃ መድረስ እንደሚቻል እያሳዩ ነው። እጅግ በርካታ አረጋውያን በቁሳቁስም ሆነ በመንፈሳዊ ረገድ በሰላማዊ የቤተሰብ አካባቢ መኖር እንዲችሉ በቤተ ክርስቲያን ተቋማት ውስጥ እንክብካቤ ይደረግላቸዋል። የማዳን ዕድል የሌላቸው በሽተኞች እንዲሞቱና ራሳቸውን እንዲያጠፉ መርዳት በዓለም አቀፍ ደረጃ ለቤተሰቦች ስጋት ሆኗል። በብዙ አገሮች እነዚህ ድርጊቶች ሕጋዊ ሆኗል። ቤተ ክርስቲያን እነዚህን ልማዶች በጽኑ ከመቃወም ባሻገር አረጋውያንና አካል ጉዳተኛ አባሎቻቸውን ለሚንከባከቡ ቤተሰቦች እርዳታ ማድረግ አስፈላጊ እንደሆነ ይሰማታል። እዚህ ላይ በክፉ ድህነትና በትልቅ እጥረት ውስጥ የሚኖሩ ቤተሰቦች ሁኔታ ለመጥቀስ ይፈልጋሉ። ድሃ ቤተሰቦች ብዙውን ጊዜ የሚያጋጥሟቸው ችግሮች እጅግ ፈታኝ ናቸው። ለምሳሌ አንዲት እናት ብቻዋን ልጅ ማሳደግና ወደ ሥራ ስትሄድ ልጇን ብቻዋን መቶ ካለባት ልጁ ለማናቸውም አይነት ስጋትና ለሰብአዊ እድገት መሰናክል የተጋለጠ ሆኖ ያድጋል። በእነዚህ አስቸጋሪ ሁኔታዎች ቤተ ክርስቲያን ሰዎች የእግዚአብሔር ምሕረት ማሳየት የሚገባት እናት ኮንናለች፣ ለብቻችን ትተናለች ብሎ እንዲያስቡ ከሚያደርጓቸው ሕጎችና ደንቦች ከማስቀመጥ ይልቅ መርዳትን፣ ማጽናናትንና ተቀባይነት ማግኘት በመስጠት ላይ ማትኮር ይኖርባታል። የጸጋን ፈዋሽ ኃይልና የወንጌል መልእክትን ብርሃን በመስጠት ፈንታ አንዳንዶች ያንን መልእክት ከማሳረጽ በሌሎች ላይ ወደሚወረውሩት ግዑዝ ድንጋዮች ይለውጡታል። ለሁለቱ ቅድመ ሲኖዶሱ ምስክሮች የተሰጡ ምላሾች ስለ በርካታ ልዩ ልዩ ሁኔታዎችና እነርሱም ስለሚያስከትሏቸው አዳዲስ ተግዳሮቶች ተናግረዋል። እስካሁን ከተገለጹት በተጨማሪ ብዙዎቹ መላሾች ቤተሰቦች ሕፃናትን በማሳደግ ረገድ ስለሚገጥሟቸው ችግሮች ጠቅሷል። በአብዛኛዎቹ ሁኔታዎች ወላጆች ደክሟቸው ከሥራ ሲመለሱ ከማንም ጋር መነጋገር አይፈልጉም። ብዙዎቹ ቤተሰቦች እንዲያውም በጋራ ማዕድ አይሳተፉም። ቴሌቪዥን ጨምሮ ሐሳብን የሚሰርቁ ብዙ ነገሮች ሞልተዋል። ይህም ወላጆች እምነትን ለልጆቻቸው ማስተላለፍ ይበልጥ ከባድ እንዲሆንባቸው ያደርጋል። ሌሎች መላሾች ደግሞ ቤተሰቦች ባሉበት የኑሮ በመደሰት ፋንታ በመጪው ጊዜ ላይ እንደሚጠመዱና ጭንቅ ውስጥ እንደሚገቡ አመልክቷል። ይህም ስለ ቋሚ ሥራ፣ ስለ ገንዘብና ስለ ሌሎች የወደፊት ዕድል በመጨነቅ እየተባባሰ የሚሄድ ሰፊ ባህላዊ ችግር ነው። አደንዛዥ እጽ በመጠቀም ከዘመናችን መቅሰፍቶች አንዱና በብዙ ቤተሰቦች ላይ እስከ ቤተሰብ ማፍረስ ድረስ ከባድ ሥቃይ የሚያስከትል መሆኑ ተጠቅሷል። የአልኮል ሱሰኝነት፣ ቁማርና ሌሎች ሱሶችም እንዲሁ። ቤተሰብ እነዚህ ሁሉ የሚከለከሉበትና የሚወገዱበት ስፍራ ቢሆን፣ ኅብረተሰብና ፖለቲከኞች ግን ስጋት ያለባቸው ቤተሰቦች አባሎቻቸውን መርዳት እንደማይችሉ አይረዱትም። የዚህ ክስተት አሳዛኝ ውጤት የቤተሰቦች መፍረስ፣ የልጆች መበተንና የአረጋውያን ረዳት አልባ መሆን፣ የሕፃናት የሕያዋን ወላጆች አጉል መሆን፣ የወጣቶችና የጎልማሶች መደናገርና ደጋፊ ማጣት መሆኑን እናያለን። የሜክሲኮ ጳጳሳት እንዳመለከቱት በቤተሰብ ውስጥ የሚፈጠር ብጥብጥ አዲስ የጥቃት ዐይነቶች ይራባል። ምክንያቱም የቤተሰብ ግንኙነት ነውጠኛ ስብዕናንም ይገልጻልና። ይህም የሚሆነው ብዙውን ጊዜ ተግባቦት በሌለባቸው ራስን የመከላከል አስተሳሰብ በሚበረታባቸው አባላት፣ እርስ በርስ በማይረዳዱባቸው፣ ተሳትፎን የሚያበረታቱ የቤተሰብ ተግባራት የጠፋባቸው፣ የልጆችና የወላጆች ግንኙነት አብዛኛውን ጊዜ የግጭትና የብጥብጥ ስፍራ በሆነባቸው፣ እንዲሁም

በወላጆችና በልጆች መካከል ያሉ ግንኙነቶች በጥላቻ በተመሉባቸው ቤተሰቦች ዘንድ ነው። በቤተሰብ ውስጥ የሚፈጠር ሁከት በአብዛኛዎቹ ሰብአዊ ግንኙነቶች ውስጥ የቂምና የጥላቻ መራቢያ ስፍራ ይሆናል። በጋብቻ ላይ የተመሰረተውና የተፈጠረ ህብረተሰብ የሆነው የቤተሰብ መዳከም ለመላው ህብረተሰብ ይጠቅማል ብሎ የሚያስብ ማንም የለም። ይልቁንም ሁኔታው የተገላብጦሽ ነው። ለቤተሰብ ድክመት፣ ለግለሰቦች እድገት፣ ለማህበረሰብ እሴቶች መዳበርና ለከተሞችና ለአገሮች ግብረገባዊ እድገት ስጋት ይሆናል። በአዲስ ህይወት ውስጥ ፍሬ የማያፈራና በህብረተሰብ ውስጥ ለተረጋጋ ቁርጠኝነት መስፈን ትልቁና ሚና መጫወት የሚችሉ በወንድና በሴት መካከል ያለው ልዩና የማይፈርስ አንድነት ብቻ መሆኑ ገና ግንዛቤ አላገኘም። የተወሰነ መረጋጋትን የሚሰጡ እጅግ የተለያዩ የቤተሰብ ሁኔታዎች መኖራቸው፣ ነገር ግን ለምሳሌ በተጨባጭ የሚታዩ ወይም በተመሳሳይ ጾታ መካከል የሚፈጠሩ ጥምረቶች ከጋብቻ ጋር ሊስተካከሉ አይችሉም። ህይወትን የሚያስተላልፉ ጊዜያዊ ወይም ዝግ የሆነ ጥምረት የህብረተሰብን የወደፊት እድል ሊያረጋግጥ አይችልም። ይሁን እንጂ ዛሬ ጋብቻዎችን ለማጠናከር ባለትዳሮች ችግሮቻቸውን እንዲያሸንፉ ለመርዳት፣ ልጆቻቸውን እንዲያሳድጉ ለመደገፍ፣ በጥልቁ የጋብቻ ትስስር የተረጋጋ እንዲሆን ለማበረታታት ጥረት የሚያደርግ ማን ነው? ምንጭ፦ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅረ በቤተሰብ ውስጥ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ያስተላለፉት የድኅረ ሲኖዶሱ ሐዋርያዊ ምክር ከአንቀጽ 46 እስከ 49 ድረስ የተወሰደ ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የግንቦት 16 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የግንቦት 16 2018 ዓመተ ምህረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

በአب በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ከመዕራፍ 24 ከቁጥር 46 እስከ 53 እንዲህም አላቸው፣ እንዲህ ተብሎ ተጽፏል፣ ክርስቶስ መከራን ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ ከኢየሩሳሌም ጀምሮ ለሕዝቦች ሁሉ ንስሐና የኃጢአት ስርየት በስሙ ይሰበካል። እናንተም ለዚህ ምስክሮቼ ናችሁ። እኔም አባቴ የሰጠውን ተስፋ ልክላችኋለሁ። እናንተ ግን ኃይል ከላይ እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ከዚህም በኋላ እስከ ቢታንያ ይዟቸው ወጣ። እጆቹንም አንስቶ ባረካቸው። እየባረካቸውም ሳለ ከእነርሱ ተለይቶ ወደ ሰማይ አረገ። እነርሱም ሰገዱለት፣ በታላቅ ደስታም ወደ ኢየሩሳሌም ተመለሱ። እግዚአብሔርንም እያመሰገኑ ዘወትር በቤተ መቅደስ ነበሩ።

የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፈቃድ ያላችሁ ሁሉ፣ ዛሬ በብዙ አገሮች የጌታን እርገት ማለትም ወደ አብ መመለሱ የሚከበርበት በዓል በማክበር ላይ እንገኛለን። በሥርዓተ አምልኮ ደንብ መሠረት ከሉቃስ ወንጌል ላይ ተወስዶ የተነበበው ስለ ትንሣኤው ክርስቶስ የመጨረሻ መገለጥ ለደቀ መዛሙርቱ ይተርካል። ከሉቃስ ወንጌል ምዕራፍ 24 ከቁጥር 46 እስከ 53 ላይ እንደተገለጸው ኢየሱስ ምድራዊውን ሕይወት የሚያጠናቅቀው በእርገት ሲሆን፣ እኛም በጸሎተ ሃይማኖት መግለጫ ውስጥ ወደ ሰማይ አረገ፣ በእግዚአብሔር አብ ቀኝ ተቀመጠ ብለን እንመሰክራለን። ይህ ክስተት ምን ማለት ነው? እንዴት ነው መተርጎም ያለበት? ይህንን ጥያቄ ለመመለስ ኢየሱስ ወደ መንግሥተ ሰማይ ከማረጉ በፊት ባደረጋቸው ሁለት ድርጊቶች ላይ እናተኩር። በመጀመሪያ የመንፈስን ስጦታ ያውጃል፣ ከዚያም ደቀ መዛሙርቱን ይባርካል። በመጀመሪያ ደረጃ ኢየሱስ ለወዳጆቹ እኔ አባቴ የሰጠውን ተስፋ ልክላችኋለሁ የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ እንደተገለጸው ይላቸዋል። እሱ የሚናገረው ስለ መንፈስ ቅዱስ አጽናኝ፣ እሱም አብሮአቸው ስለሚሄድ ስለሚመራቸው፣ በተልኳቸው እንደሚረዳቸውና በመንፈስ ውጊያዎች ስለሚታገልላቸው ነው። ኢየሱስ ደቀ መዛሙርቱን ብቻቸውን አይተዋቸውም የሚል አንድ አስፈላጊ ነገር እንረዳለን። ወደ መንግሥተ ሰማይ ይወጣል፣ ነገር ግን ብቻቸውን አይተዋቸውም። ይልቁኑ በትክክል ወደ አብ በመውጣት የመንፈሱን መፍሰስ ያረጋግጣል። በሌላ ጊዜ እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም ይላችኋል የዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ እንደተገለጸው። በዚህ ውስጥ ደግሞ ኢየሱስ ለእኛ ያለውን ፍቅር እናያለን። ነጻነታችንን ሊገድብ የማይፈልገውን መገኘት ነው። በተቃራኒው ግን ቦታን ይተውልናል። ምክንያቱም እውነተኛ ፍቅር ሁል ጊዜ መቀራረብን ይፈጥራል እንጂ ተቃራኒ እንድንሆን አያደርገንም። በዚህ መንገድ ክርስቶስ እንዲህ ሲል አረጋግጧል፣ ወደ አብ ሄዳለሁ፣ እናንተም ከላይ የሚመጣውን ኃይል ትለብሳላችሁ፣ መንፈሴን እልክላችኋለሁ፣ ከኃይሉም ጋር በዓለም ላይ ሥራዬን ትቀጥላላችሁ የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ እንደተገለጸው በማለት ይናገራል። እናም ወደ መንግሥተ ሰማያት በመውጣት ኢየሱስ ከአካሉ ጋር ከጥቂት ሰዎች ጋር ከመቀመጥ ይልቅ ከመንፈስ ቅዱስ ጋር ከሁሉም ጋር ይቀራረባል። መንፈስ ቅዱስ ኢየሱስን ከጊዜና ከቦታ አጥር በላይ በእኛ ውስጥ እንዲገኝ አድርጎ በዓለም ላይ ምስክሮቹ እንድንሆን አድርጎናል። ከዚህም በኋላ ሁለተኛ ተግባር ክርስቶስ እጆቹን ወደ ላይ አንስቶ ሐዋርያቶቹን ይባርካል የሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ እንደተገለጸው የሚለው ነው። የክህነት ምልክት ነው። እግዚአብሔር ከአሮን ዘመን ጀምሮ ሕዝቡን የመባረክን ሥራ ለካህናቱ አደራ ሰጥቶ ነበር። ኦሪት ዘኍልቍ ምዕራፍ 6 ቁጥር 36 ላይ እንደተገለጸው ቅዱስ ወንጌል ኢየሱስ የሕይወታችን ታላቅ ካህን እንደሆነ ሊነግረን ይፈልጋል። ኢየሱስ ስለ እኛ ሊማልድ ሰብአዊነታችንን ለእርሱ ለማቅረብ ወደ አብ አረገ። ስለዚህ በአብ ፊት ከኢየሱስ ሰብአዊነት ጋር ሕይወታችን፣ ተስፋችን፣ ቁስላችን አለ፣ በዚያም ይኖራል። ስለዚህ ወደ መንግሥተ ሰማይ መውጣቱ ክርስቶስ ለእኛ መንገድን ያዘጋጃል። ለእኛ ቦታ ሊያዘጋጅልን ሄዶ ከዚያን ጊዜ ጀምሮ ስለ እኛ ይማልዳል። ስለዚህም ሁል ጊዜ እንድንታጀብና በአብ እንድንባረክ ያደርገናል። ወንድሞችና እህቶች፣ የወንጌል ምስክሮች እንድንሆን ከኢየሱስ የተቀበልነውን የመንፈስ ስጦታ ዛሬ እናስብ። ምን እንደሆንን ራሳችንን እንጠይቅ። እናም ደግሞ ሌሎችን መውደድ ከቻልን ነጻነታቸውን ትተን ለእነሱ ቦታ መስጠት እንችላለን ወይ ብለን ራሳችንን እንጠይቅ። እናም ከዚህም በኋላ ራሳችንን ለሌሎች አማላጅ ማድረግ እንደምንችል እናውቃለን። ማለትም ለእነሱ እንዴት መጸለይና ሕይወታቸውን እንደምንባርክ እናውቃለን ወይ? ወይስ ሌሎችን የምናገለግለው ለጥቅማችን ነው? ይህንን እንማር። የምልጃ ጸሎት፣ ስለ ዓለም ተስፋና መከራ መማለድ፣ ስለ ሰላም መጸለይ ተገቢ ነው። እናም በየቀኑ የምናገኛቸውን በዐይኖቻችንና በቃላታችን እንባርካቸው። እንግዲህ ከሴቶች መካከል የተባረከችው ወደ እመቤታችን በመጸለይ በመንፈስ ቅዱስ ተሞልታ ዘወትር ስለ እኛ የምትጸልይና የምትማልድ ስለ ሆነች
እርሷን አማላጅነቷን ልንማጸን ይገባል። የሰማነውን በልቦናችን ያሳድርልን መልካም የእርገት በዓል ለሁላችን። ክቡራንና ክቡራት አድማጮቻችን በማስከተል ዛሬ የተከበረ የሚገኘውን ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ በአርባኛው ቀን ወደ ሰማይ ማረጉን የሚያመለክት የእርገት በዓል በማክበር ላይ እንገኛለን። ይህንን አስመልክተን እርገት በሚል ርዕስ ያሰናዳነውን አንድ ወቅታዊ አስተንትኖ ወደ እናንተ አድማጮቻችን በማስከተል እናቀርባለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። ¶¶

0: እርገት ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ሐዋርያቱን ሲያጽናናቸው ስለ እግዚአብሔር መንግሥት ሲነግራቸው ከነርሱ ጋር 40 ቀን ከቆየ በኋላ ወደ ሰማይ ወጣ። ለመጨረሻ ጊዜ ሲታያቸው በዓለም ሁሉ ሄደው ወንጌልን እንዲሰብኩ ተማጸናቸው። እስካለም መጨረሻ ድረስ በመንፈስ ከነርሱ ጋር ሆኖ ይያገዛቸው እንደሚቆይ ተስፋ ሰጣቸው። ከዚህም በኋላ ይዘዋቸው ወደ ቢታንያ ሄደ። ደብረ ዘይት ሲደርስ እጆቹን አንስቶ ባረካቸው። ይህንንም ካደረገ በኋላ ኢያዩት ከምድር ከፍ አለ። ደመናም መጥቶ ከዓይናቸው ሰወረው። ወደ ላይ እየተመለከቱ ሳለ ሁለት ነጫጭ ልብስ የለበሱ ሰዎች መጥተው እናንተ ገሊላ ሰዎች ስለምን ወደ ሰማይ እየተመለከታችሁ ቆማችኋል? ይህ ወደ ሰማይ ሲወጣ ያያችሁት ኢየሱስ ወደ ሰማይ ሲወጣ ባያችሁት አይነት ተመልሶ ይመጣል አሏቸው። የማርቆስ ወንጌል ምዕራፍ 11 ቁጥር 19፣ የሉቃስ ወንጌል ምዕራፍ 24 ቁጥር 51፣ የሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ እንደተገለጸው ክርስቶስ ወደ ምድር ሲወርድ በትሕትና እንደወረደ ወደ ሰማይ ሲመለስ በክብር ተመለሰ። እግዚአብሔር በአጀው ወጣ፣ ጌታችን በመለከት ድምጽ ወደ ሰማይ ወጣ ይለናል መዝሙረ ዳዊት ምዕራፍ 46 ቁጥር 5 ላይ እንደተገለጸው። ከዚህ ሁሉ ውርደትና ስቃይ በኋላ ክብር ይገባው ነበር። ስለዚህ በታላቅ ክብር ወደ ሰማይ ወጥቶ በአባቱ አብ ቀኝ ተቀመጠ። ሐዋርያት በመሄዱ እንዳዘኑ ሲያያቸው ወደ ሰማይ በመመለሱ እንደማይረሳቸው ስለ ጥቅማቸው እንደሆነ ነገራቸው። ልባችሁ አይደንግጥ፣ በአባቴ ቤት ብዙ ስፍራ አለ፣ ላዘጋጅላችሁ እሄዳለሁ ሲል ያረጋግጥላቸዋል የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ እንደተገለጸው። እንደተናገረው ደግሞ አደረገው። እርገቱ ለሐዋርያት ብቻ ሳይሆን ለአዳም ልጆች ሁሉ ትልቅ ጸጋ ሆነ። ወደ ሰማይ በተመለከተ ጊዜ በአዳም ኃጢአት ተዘግቶ የነበረውን መንግሥተ ሰማያት ከፈተ። በአጀብ ወደ መንግሥተ ሰማያት ሲገባ እነዚያ በትልቅ ተስፋ በሲኦል ሆነው ይጠብቁት የነበሩ ጻድቃን ከእርሱ ጋር ገቡ። በመንግሥተ ሰማይ ትልቅ በዓል ሆነ። የሰው ልጅ ከብዙ ዘመን በኋላ ከፈጣሪው ጋር ፊት ለፊት ተያየ። እርገቱ ለሞቱ ጻድቃን ብቻ ሳይሆን በሕይወት ላሉትም የከበረ ምንጭ ሆነ። እርሱ ሥራውን ጨርሶ ወደ ሰማያት ሰማያት ሲወጣ መንፈስ ቅዱስ ደግሞ ሥራውን ሊያሟላ ወደ ምድር ወረደ። በክርስቶስ እርገት መንግሥተ ሰማይ ተከፈተልን፣ መንፈስ ቅዱስ መጣልን። እርገቱ እርገታችን፣ መንፈሱ መንፈሳችን መሆን አለበት። ከኃጢአት ርቀን በእግዚአብሔር መንፈስ መኖር ይገባናል። በኋላ ጊዜው ሲደርስ እስከምናየው ድረስ በልባችን ከእርሱ ጋር እንሆን። ነገር ግን ከክርስቶስ ትዕቢት፣ ንፉግነት፣ ዝሙት፣ ማንኛውንም ክፋት በእርሱ እንዳልተገኘበት ማወቅ አለብን። ከክርስቶስ እውነተኛ መድኃኒታችን ጋር ከዚህ መጥፎ አመል እንድንላቀቅ አመላችንንና ኃጢአታችንን መተው አለብን ይላል ቅዱስ አጎስጢኖስ። የክርስቶስ እርገት እርገታችን እንዲሆን ከፈለግን በምድር ላይ ሳለን እንዘጋጅ። ኑሮአችን ከኃጢአት ኑሮ እንዲለይ መንፈሳዊ እንዲሆን ያስፈልጋል። ልባችን ወደ መንግሥተ ሰማያት እንዲያዘነብል ያስፈልጋል። ክርስቶስ ያሰናዳልንን ስፍራ ለማግኘት ለእርሱ የሚበቃ የጽድቅ ሥራ እናድርግ። ኃይል ከላይ እስኪመጣላችሁ ድረስ በኢየሩሳሌም ከተማ ቆዩ። ኢየሱስ ወደ ሰማይ ሲወጣ ለሐዋርያቱ መንፈስ ቅዱስን እንደሚልክላቸው ተስፋ ሰጥቷቸው ነበር። መንፈስ ቅዱስን እንዲጠብቁ አደራ አላቸው። መንፈስ ቅዱስን እልክላችኋለሁ፣ እናንተም ከላይ ኃይል እስኪሰጣችሁ ድረስ በኢየሩሳሌም ቆዩ ይላቸዋል የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ እንደተገለጸው። አባቴ ዘወትር ከእናንተ ጋር የሚኖር አጽናኙን መንፈስ ቅዱስ እንዲልክላችሁ እለምናለሁ ይለናል የዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ እንደተገለጸው። ከሰማይ የሚወርድ ኃይል ትቀበላላችሁ ይለናል የዮሐንስ ወንጌል ምዕራፍ 1 ቁጥር 8 ላይ እንደተገለጸው። ቀጥሎም ደግሞ እኔ ብሄድ ይሻላችኋል፣ ምክንያቱም እኔ ካልሄድኩ መንፈስ ቅዱስ አይመጣላችሁም፣ እኔ ከሄድኩ ግን አጽናኙን እልክላችኋለሁ ይለናል የዮሐንስ ወንጌል ምዕራፍ 16 ቁጥር 67 ላይ እንደተገለጸው እያለ ያጽናናቸዋል። ኢየሱስ ከዓይናቸው ሲሰወር ሐዋርያት ወደ ኢየሩሳሌም ተመለሱ። ልክ መምህራቸው እንዳላቸው በድኅረ ጽዮን ተሰበሰቡ። እዚያም በጽሞና በጸሎት በተጋድሎ መንፈስ ቅዱስን ለመቀበል ተዘጋጁ። በየዓመቱ ይህ የመንፈስ ቅዱስ መምጣት ይደገማል። ለዚህ በዓል እንዘጋጃለን፣ እንዴት አድርገን እንጠብቀዋለን፣ በምን አይነት መንፈስ እንዘጋጃለን? አባቶቻችን ሐዋርያት በጥሩ ስለተዘጋጁ መንፈስ ቅዱስ የሚያስፈልጋቸውን መንፈሳዊ ኃይል ሰጣቸው፣ የልባቸውንም ምኞት ሞላላቸው፣ አዲስ መንፈስ አለበሳቸው። በኃይሉ የድሮ ሕይወታቸውን ትተው አዲስ የሚያንጽና የክርስቲያን ሕይወት እንዲኖሩ አገዛቸው። እኛ ግን በዚህ ቀን መንፈስ ቅዱስን አንድ ነገር ሳይሰጠን እንዳያልፍ እንጠንቀቅ። መንፈሳችን እንደ መጀመሪያው ሳይታደስ ይቀራል። ጴራቅሊጦስ በመንፈስ እንደ ማንኛውም የአዘቦት ቀን ሆኖ ሊያልፍ አይገባውም። ስለዚህ መትጋት ይኖርብናል። ይህንን የመንፈስ ቅዱስ በዓል ለምንድን ነው ሳንጠብቀው፣ በጸጋ ላይ ጸጋ ሳንቀበል፣ በመንፈስ ሳንነቃቃ የሚያልፈው? እንደ ሐዋርያት በሚገባ በጽሞና በጸሎት በተጋድሎ የማንዘጋጅ ስለሆነ ነው። ለጴራቅሊጦስ በዓል ማለትም በሚቀጥለው ሳምንት ለሚከበረው እንጨነቃለን። ለዛም በመጠባበቅ ላይ እንድንሆን ያስፈልጋል። እንደ ማንኛውም ተራ በዓል አድርገን ልንቆጥረው አይገባም። በቸልተኝነት በቀዘቀዘ እምነት ልናከብረውም አይገባም። ይህ ደግሞ የመንፈስ ቅዱስን ሀብቶች እንደ ትልቅ ነገር አድርገን እንደማናያቸው ይገልጻል። መንፈስ ቅዱስ እንዲያንጸን በአሁኑ ጊዜ በእርገት በዓል ጊዜ ተዘጋጅተን መኖር ይኖርብናል። ቸልተኝነትን እንጥላ። እንደ ሐዋርያት የመንፈስ ቅዱስን መምጣት በጽሞና በጸሎት በተጋድሎ በመጠባበቅ መንፈሳዊነታችንን እያዳበርን እንዘጋጅ። የሰማነውን በልቦናችን ያሳድርልን።
1: መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደ ተናገረ ተነስቶአልና በዚህ የለም። የተኛበትን ስፍራ ኑና እዩ፣ ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገርኋችሁ። በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ፣ ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የግንቦት 16 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል የደህንነት አዋጅ ግልጽ የሆነ ማህበራዊ ይዘት አለው በሚል አርዕስት በባልደረባዬ በዮሐንስ መኮንን የተዘጋጀ አንድ መልእክት ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

የደህንነት አዋጅ ግልጽ የሆነ ማህበራዊ ይዘት አለው። የወንጌል ማዕከላዊ ሐሳብ ማህበራዊ ህይወትና ከሌሎች ጋር መገናኘት ነው። የመጀመሪያው አዋጅ ይዘት በፍቅር ላይ የተመሰረተ ግብረገባዊ አንድምታ አለው። ወንዶችና ሴቶች ሁሉ በማያልቅ ፍቅር በሚወደው አብ ማመን ማለት እርሱ ለእርሱ የማያልቅ ክብር እንደሚያጎናጽፋቸው መገንዘብ ነው። የእግዚአብሔር ልጅ ሰብአዊ ሥጋችንን ወሰደ ማለት እያንዳንዱ ሰው ወደ እግዚአብሔር ልብ ቀረበ ማለት ነው። ኢየሱስ ስለ እኛ ደሙን እንዳፈሰሰ ማመን ለእያንዳንዱ ሰው ክብርን ስለሚያጎናጽፈው የማያልቅ ፍቅር ያለንን ጥርጣሬ ሁሉ ያስወግዳል። መዳናችን ማኅበራዊ ገጽታ አለው። ይህም የሆነው እግዚአብሔር በክርስቶስ እያንዳንዱን ግለሰብ ብቻ ሳይሆን በሰዎች መካከል ያለውን ማኅበራዊ ግንኙነት ሁሉ ስለሚያድን ነው። መንፈስ ቅዱስ በሁሉም ሰው ውስጥ እየሠራ መሆኑን ማመን ማለት ወደ እያንዳንዱ የሰው ሁኔታና ማኅበራዊ ግንኙነት ሁሉ ለመግባት እንደሚሻ መገንዘብ ነው። መንፈስ ቅዱስ ለመለኮታዊ ሐሳብ የተገባ እጅግ ውስብስብና ምስጢራዊ የሆኑ የሰብአዊ ጉዳይ ቋጠሮችን እንኳ መፍታት የሚችል የማያልቅ የፈጠራ ችሎታ አለው። ስብከተ ወንጌል ከዚህ ነፃ ከሚያወጣ የመንፈስ ቅዱስ ሥራ ጋር መተባበር ይጠበቅበታል። የሥላሴ ምስጢር በዚያ መለኮታዊ ሱታፌ አምሳል የተፈጠርን መሆናችንን ያሳስበናል። ስለዚህ በራሳችን ጥረት ብቻ ጽድቅ ወይም ደህንነት ልናገኝ አንችልም። ከወንጌል ማዕከላዊ አስተሳሰብ ስንነሳ በስብከተ ወንጌልና በሰብአዊ እድገት መካከል ያለውን ጥልቅ ግንኙነት እናያለን። ይህም በማንኛውም የስብከተ ወንጌል ሥራ መገለጥና መዳበር ይኖርበታል። የእግዚአብሔርን ፍቅር እንድንቀበልና የእርሱ ስጦታ በሆነው በዚያ ፍቅር እርሱን እንድንወደው የሚጠራን የመጀመሪያው ትእዛዝ በሕይወታችንና በሥራችን ውስጥ ቀዳሚ መሠረታዊ የሆነ የሌሎች ሰዎችን በጎ የመመኘት የመሻትና የመጠበቅ ምላሽ ያፈልቃል። የደህንነትን መልእክት በመቀበልና በእውነተኛ የወንድማማችነት ፍቅር መካከል ያለው ይህ የማይበጠስ ትስስር ውጤቶቻቸውን ሁሉ በአድናቆት ለመቀበል በሚገባ ማሰላሰል በሚያስፈልጉን አያሌ የመጽሐፍ ቅዱስ ጽሑፎች ውስጥ ተገልጾ ይገኛል። መልእክቱ ብዙውን ጊዜ እንዳለ የምንቀበለውና በሕይወታችንና በማኅበረሰቦቻችን ውስጥ ያለው ተጨባጭ ውጤት ምን እንደሆነ ሳይረጋገጥ እንዲሁ የሚደጋገም ነው። ይህ ደግሞ በወንድማማችነትና በፍትሕ ወንጌል ለመኖር ያለንን አድናቆት ጉጉትና ፍላጎት የሚያጠፋ ስለሆነ አደገኛና ጎጂ ነው። ወንድሞቻችንና እህቶቻችን ለእያንዳንዳችን ተጨማሪ የሰብአዊ መገለጫ እንደሆኑ የእግዚአብሔር ቃል ያስተምረናል። ከእነዚህ አነስተኛ ከሆኑ ወንድሞቼ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 40። ለሌሎች ሰዎች ያለን አያያዝ ወደር የሌለው ገጽታ አለው። በምትሰፍሩበት መስፈሪያ ይሰፈርላቸዋል። የማቴዎስ ወንጌል ምዕራፍ 7 ቁጥር 2 እግዚአብሔር ካሳየን ምሕረትም ጋር የሚመሳሰል ነው። አባታችሁ ርኅሩህ እንደሆነ እናንተም ርኅሩሆች ሁኑ። አትፍረዱ፣ አይፈረድባችሁም። አትኮንኑ፣ አትኮነኑም። ይቅር በሉ፣ ይቅር ትባላላችሁ። ስጡ፣ ይሰጣችኋል። በምትሰፍሩበት መስፈሪያ ተመልሶ ይሰፈርላቸዋል። የሉቃስ ወንጌል ምዕራፍ 6 ከቁጥር 36 እስከ

0: ብቻ የሚያሳይ አለመሆኑን የመጽሐፍ ቅዱስ ቃል በግልጽ ያስረዳል። ለእግዚአብሔር የምንሰጠው ፍቅራዊ ምላሽም ለተቸገሩ ግለሰቦች የሚደረጉ ትናንሽ ግላዊ እንቅስቃሴዎች ጥርቅም፣ የፍቅር ሥራ ዝርዝር ወይም የህሊናችንን ሸክም ለማቃለል ብቻ የሚደረጉ ሥራዎች ተደርጎ መታየት የለበትም። ወንጌል ስለ እግዚአብሔር መንግሥት የሚናገር ነው። የሉቃስ ወንጌል ምዕራፍ 4 ቁጥር 43 በዓለማችን ስለሚነግሰው የእግዚአብሔር ፍቅር የሚያስረዳ ነው። እርሱ በእኛ ውስጥ እስከ ነገሰ ድረስ የህብረተሰብ ሕይወት ለአጠቃላይ ወንድማማችነት፣ ፍትሕ፣ ሰላምና ክብር መሠረት ይሆናል። ስለዚህ ክርስቲያናዊ ስብከትም ሆነ ሕይወት በህብረተሰብ ላይ አንድምታ ሊኖረው ይገባል። እኛ የእግዚአብሔርን መንግሥት እንሻለን። ከሁሉ አስቀድማችሁ የእግዚአብሔርን መንግሥትና ጽድቁን እሹ፣ ሌላው ሁሉ ይጨመርላቸዋል። የማቴዎስ ወንጌል ምዕራፍ 6 ቁጥር 33 የኢየሱስ ተልእኮ የአባቱን መንግሥት ማወጅ ነው። እርሱም መንግሥተ ሰማይ ቀርባለች ብለው የምሥራቹን ቃል እንዲሰብኩ ደቀ መዛሙርቱን አዘዘ። የማቴዎስ ወንጌል ምዕራፍ 10 ቁጥር 7 አስቀድሞ በመካከላችን የሚገኘውና እየሰፋ ያለው የእግዚአብሔር መንግሥት ባለንበት ደረጃ ሁሉ ይመለከተናል፣ ለይቶ የማወቅ መርሆንም ያሳስበናል። ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ ይህ መርሆ በሰዎች ሁሉና በሙሉ ሰው እውነተኛ እድገት ላይ ያተኮረ መሆን እንዳለበት አስረድተዋል። የወንጌል ስብከት በወንጌልና በሰው ልጅ ተጨባጭ ግላዊና ማኅበራዊ ሕይወት መካከል ያለውን የማያቋርጥ ውህደት ካላገናዘበ በቀር ሙሉ ሊሆን እንደማይችል እናውቃለን። ይህም በወንጌል ውስጥ ያለ የአጠቃላይነት መርሆ ነው። ምክንያቱም አብ የሰውን ሁሉ ደህንነት ይመኛል። የማዳን ዕቅዱም በሰማይም በምድርም ያሉት ነገሮች ሁሉ ራስ በሆነው በክርስቶስ ሥር ለመጠቅለል ነው። ወደ ኤፌሶን ሰዎች ምዕራፍ 1 ቁጥር 10
1: ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የግንቦት 16 2018 ዓመተ ምህረት ዕለታዊ ስርጭታችን ነው። የዛሬውን የእሁድ የግንቦት 16 2018 ዓመተ ምህረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ከምዕራፍ 24 ከቁጥር 46 እስከ 53 እንዲህም አላቸው፣ እንዲህ ተብሎ ተጽፏል፣ ክርስቶስ መከራን ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ ከኢየሩሳሌም ጀምሮ ለሕዝቦች ሁሉ ንስሐና የኃጢአት ስርየት በስሙ ይሰበካል። እናንተም ለዚህ ምስክሮቼ ናችሁ። እኔም አባቴ የሰጠውን ተስፋ እልክላችኋለሁ። እናንተ ግን ኃይል ከላይ እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ከዚህም በኋላ እስከ ቢታንያ ይዟቸው ወጣ። እጆቹንም አንስቶ ባረካቸው። እየባረካቸውም ሳለ ከእነርሱ ተለይቶ ወደ ሰማይ አረገ። እነርሱም ሰገዱለት፣ በታላቅ ደስታም ወደ ኢየሩሳሌም ተመለሱ። እግዚአብሔርንም እያመሰገኑ ዘወትር በቤተ መቅደስ ነበሩ።

የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፈቃድ ያላችሁ ሁሉ ዛሬ በብዙ ሀገሮች የጌታን እርገት ማለትም ወደ አብ መመለሱ የሚከበርበት በዓል በማክበር ላይ እንገኛለን። በሥርዓት አምልኮ ደንብ መሠረት ከሉቃስ ወንጌል ላይ ተወስዶ የተነበበው ስለ ትንሣኤው ክርስቶስ የመጨረሻ መገለጥ ለደቀ መዛሙርቱ ይተርካል። ከሉቃስ ወንጌል ምዕራፍ 24 ከቁጥር 46 እስከ 53 ላይ እንደተገለጸው ኢየሱስ ምድራዊውን ሕይወት የሚያጠናቅቀው በእርገት ሲሆን እኛም በጸሎት ሃይማኖት መግለጫ ውስጥ ወደ ሰማይ አረገ በእግዚአብሔር አብ ቀኝ ተቀመጠ ብለን እንመሰክራለን። ይህ ክስተት ምን ማለት ነው? እንዴት ነው መተርጎም ያለበት? ይህንን ጥያቄ ለመመለስ ኢየሱስ ወደ መንግሥተ ሰማይ ከማረጉ በፊት ባደረጋቸው ሁለት ድርጊቶች ላይ እናተኩር። በመጀመሪያ የመንፈስን ስጦታ ያውጃል፣ ከዚያም ደቀ መዛሙርቱን ይባርካል። በመጀመሪያ ደረጃ ኢየሱስ ለወዳጆቹ እኔ አባቴ የሰጠውን ተስፋ ልክላችኋለሁ የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ እንደተገለጸው ይላቸዋል። እሱ የሚናገረው ስለ መንፈስ ቅዱስ አጽናኝ፣ እሱም አብሮአቸው ስለሚሄድ ስለሚመራቸው በተልኳቸው እንደሚረዳቸውና በመንፈስ ውጊያዎች ስለሚታገልላቸው ነው። ኢየሱስ ደቀ መዛሙርቱን ብቻቸውን አይተዋቸውም የሚል አንድ አስፈላጊ ነገር እንረዳለን። ወደ መንግሥተ ሰማይ ይወጣል፣ ነገር ግን ብቻቸውን አይተዋቸውም። ይልቁኑ በትክክል ወደ አብ በመውጣት የመንፈሱን መፍሰስ ያረጋግጣል። በሌላ ጊዜ እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም ይላችኋል የዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ እንደተገለጸው። በዚህ ውስጥ ደግሞ ኢየሱስ ለእኛ ያለውን ፍቅር እናያለን። ነጻነታችንን ሊገድብ የማይፈልገውን መገኘት ነው። በተቃራኒው ግን ቦታን ይተውልናል፣ ምክንያቱም እውነተኛ ፍቅር ሁል ጊዜ መቀራረብን ይፈጥራል እንጂ ተቃራኒ እንድንሆን አያደርገንም። በዚህ መንገድ ክርስቶስ እንዲህ ሲል አረጋግጧል፣ ወደ አብ ሄዳለሁ፣ እናንተም ከላይ የሚመጣውን ኃይል ትለብሳላችሁ፣ መንፈሴን እልክላችኋለሁ፣ ከኃይሉም ጋር በዓለም ላይ ሥራዬን ትቀጥላላችሁ የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ እንደተገለጸው በማለት ይናገራል። እናም ወደ መንግሥተ ሰማያት በመውጣት ኢየሱስ ከአካሉ ጋር ከጥቂት ሰዎች ጋር ከመቀመጥ ይልቅ ከመንፈስ ቅዱስ ጋር ከሁሉም ጋር ይቀራረባል። መንፈስ ቅዱስ ኢየሱስን ከጊዜና ከቦታ አጥር በላይ በእኛ ውስጥ እንዲገኝ አድርጎ በዓለም ላይ ምስክሮቹ እንድንሆን አድርጎናል። ከዚህም በኋላ ሁለተኛ ተግባር ክርስቶስ እጆቹን ወደ ላይ አንስቶ ሐዋርያቶቹን ይባርካል የሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ እንደተገለጸው የሚለው ነው። የክህነት ምልክት ነው። እግዚአብሔር ከአሮን ዘመን ጀምሮ ሕዝቡን የመባረክን ሥራ ለካህናቱ አደራ ሰጥቶ ነበር። ኦሪት ዘኍልቍ ምዕራፍ 6 ቁጥር 36 ላይ እንደተገለጸው ቅዱስ ወንጌል ኢየሱስ የሕይወታችን ታላቅ ካህን እንደሆነ ሊነግረን ይፈልጋል። ኢየሱስ ስለ እኛ ሊማልድ ሰብአዊነታችንን ለእርሱ ለማቅረብ ወደ አብ አረገ። ስለዚህ በአብ ፊት ከኢየሱስ ሰብአዊነት ጋር ሕይወታችን፣ ተስፋችን፣ ቁስላችን አለ፣ በዚያም ይኖራል። ስለዚህ ወደ መንግሥተ ሰማይ መውጣቱ ክርስቶስ ለእኛ መንገድን ያዘጋጃል። ለእኛ ቦታ ሊያዘጋጅልን ሄዶ ከዚያን ጊዜ ጀምሮ ስለ እኛ ይማልዳል። ስለዚህም ሁል ጊዜ እንድንታጀብና በአብ እንድንባረክ ያደርገናል። ወንድሞችና እህቶች፣ የወንጌል ምስክሮች እንድንሆን ከኢየሱስ የተቀበልነውን የመንፈስ ስጦታ ዛሬ እናስብ። ምን እንደሆንን ራሳችንን እንጠይቅ። እናም ደግሞ ሌሎችን መውደድ ከቻልን ነጻነታቸውን ትተን ለእነሱ ቦታ መስጠት እንችላለን ወይ ብለን ራሳችንን እንጠይቅ። እናም ከዚህም በኋላ ራሳችንን ለሌሎች አማላጅ ማድረግ እንደምንችል እናውቃለን። ማለትም ለእነሱ እንዴት መጸለይና ሕይወታቸውን እንደምንባርክ እናውቃለን ወይ? ወይስ ሌሎችን የምናገለግለው ለጥቅማችን ነው? ይህንን እንማር። የምልጃ ጸሎት፣ ስለ ዓለም ተስፋና መከራ መማለድ፣ ስለ ሰላም መጸለይ ተገቢ ነው። እናም በየቀኑ የምናገኛቸውን በዐይኖቻችንና በቃላታችን እንባርካቸው። እንግዲህ ከሴቶች መካከል የተባረከችው ወደ እመቤታችን በመጸለይ በመንፈስ ቅዱስ ተሞልታ ዘወትር ስለ እኛ የምትጸልይና የምትማልድ ስለ ሆነች
እርሷን አማላጅነቷን ልንማጸን ይገባል። የሰማነውን በልቦናችን ያሳድርልን መልካም የእርገት በዓል ለሁላችን። ክቡራንና ክቡራት አድማጮቻችን በማስከተል ዛሬ የተከበረ የሚገኘውን ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ በአርባኛው ቀን ወደ ሰማይ ማረጉን የሚያመለክት የእርገት በዓል በማክበር ላይ እንገኛለን። ይህንን አስመልክተን እርገት በሚል ርዕስ ያሰናዳነውን አንድ ወቅታዊ አስተንትኖ ወደ እናንተ አድማጮቻችን በማስከተል እናቀርባለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።

0: እርገት ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ሐዋርያቱን ሲያጽናናቸው ስለ እግዚአብሔር መንግሥት ሲነግራቸው ከነርሱ ጋር 40 ቀን ከቆየ በኋላ ወደ ሰማይ ወጣ። ለመጨረሻ ጊዜ ሲታያቸው በዓለም ሁሉ ሄደው ወንጌልን እንዲሰብኩ ተማጸናቸው። እስካለም መጨረሻ ድረስ በመንፈስ ከነርሱ ጋር ሆኖ ይያገዛቸው እንደሚቆይ ተስፋ ሰጣቸው። ከዚህም በኋላ ይዘዋቸው ወደ ቢታንያ ሄደ። ደብረ ዘይት ሲደርስ እጆቹን አንስቶ ባረካቸው። ይህንንም ካደረገ በኋላ ይያዩት ከምድር ከፍ አለ። ደመና መጥቶ ከዓይናቸው ሰወረው። ወደ ላይ እየተመለከቱ ሳለ ሁለት ነጫጭ ልብስ የለበሱ ሰዎች መጥተው እናንተ ገሊላ ሰዎች ስለምን ወደ ሰማይ እየተመለከታችሁ ቆማችኋል? ይህ ወደ ሰማይ ሲወጣ ያያችሁት ኢየሱስ ወደ ሰማይ ሲወጣ ባያችሁት አይነት ተመልሶ ይመጣል አሏቸው። የማርቆስ ወንጌል ምዕራፍ 11 ቁጥር 19፣ የሉቃስ ወንጌል ምዕራፍ 24 ቁጥር 51፣ የሐዋርያ ሥራ ምዕራፍ 1 ቁጥር 11 ላይ እንደተገለጸው ክርስቶስ ወደ ምድር ሲወርድ በትሕትና እንደወረደ ወደ ሰማይ ሲመለስ በክብር ተመለሰ። እግዚአብሔር በአጀብ ወጣ፣ ጌታችን በመለከት ድምጽ ወደ ሰማይ ወጣ ይለናል መዝሙረ ዳዊት ምዕራፍ 46 ቁጥር 5 ላይ እንደተገለጸው። ከዚህ ሁሉ ውርደትና ስቃይ በኋላ ክብር ይገባው ነበር። ስለዚህ በታላቅ ክብር ወደ ሰማይ ወጥቶ በአባቱ አብ ቀኝ ተቀመጠ። ሐዋርያት በመሄዱ እንዳዘኑ ሲያያቸው ወደ ሰማይ በመመለሱ እንደማይረሳቸው ስለ ጥቅማቸው እንደሆነ ነገራቸው። ልባችሁ አይደንግጥ፣ በአባቴ ቤት ብዙ ስፍራ አለ፣ ላዘጋጅላችሁ እሄዳለሁ ሲል ያረጋግጥላቸዋል የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ እንደተገለጸው። እንደተናገረው ደግሞ አደረገው። እርገቱ ለሐዋርያት ብቻ ሳይሆን ለአዳም ልጆች ሁሉ ትልቅ ጸጋ ሆነ። ወደ ሰማይ በተመለከተ ጊዜ በአዳም ኃጢአት ተዘግቶ የነበረውን መንግሥተ ሰማያት ከፈተ። በአጀብ ወደ መንግሥተ ሰማያት ሲገባ እነዚያ በትልቅ ተስፋ በሲኦል ሆነው ይጠብቁት የነበሩ ጻድቃን ከእርሱ ጋር ገቡ። በመንግሥተ ሰማይ ትልቅ በዓል ሆነ። የሰው ልጅ ከብዙ ዘመን በኋላ ከፈጣሪው ጋር ፊት ለፊት ተያየ። እርገቱ ለሞቱ ጻድቃን ብቻ ሳይሆን በሕይወት ላሉትም የከበረ ምንጭ ሆነ። እርሱ ሥራውን ጨርሶ ወደ ሰማያት ሰማያት ሲወጣ መንፈስ ቅዱስ ደግሞ ሥራውን ሊያሟላ ወደ ምድር ወረደ። በክርስቶስ እርገት መንግሥተ ሰማይ ተከፈተልን፣ መንፈስ ቅዱስ መጣልን። እርገቱ እርገታችን፣ መንፈሱ መንፈሳችን መሆን አለበት። ከኃጢአት ርቀን በእግዚአብሔር መንፈስ መኖር ይገባናል። በኋላ ጊዜው ሲደርስ እስከምናየው ድረስ በልባችን ከእርሱ ጋር እንሆን። ነገር ግን ከክርስቶስ ትዕቢት፣ ንፉግነት፣ ዝሙት፣ ማንኛውንም ክፋት በእርሱ እንዳልተገኘበት ማወቅ አለብን። ከክርስቶስ እውነተኛ መድኃኒታችን ጋር ከዚህ መጥፎ አመል እንድንላቀቅ አመላችንንና ኃጢአታችንን መተው አለብን ይላል ቅዱስ አጎስጢኖስ። የክርስቶስ እርገት እርገታችን እንዲሆን ከፈለግን በምድር ላይ ሳለን እንዘጋጅ። ኑሮአችን ከኃጢአት ኑሮ እንዲለይ መንፈሳዊ እንዲሆን ያስፈልጋል። ልባችን ወደ መንግሥተ ሰማያት እንዲያዘነብል ያስፈልጋል። ክርስቶስ ያሰናዳልንን ስፍራ ለማግኘት ለእርሱ የሚበቃ የጽድቅ ሥራ እናድርግ። ኃይል ከላይ እስኪመጣላችሁ ድረስ በኢየሩሳሌም ከተማ ቆዩ። ኢየሱስ ወደ ሰማይ ሲወጣ ለሐዋርያቱ መንፈስ ቅዱስን እንደሚልክላቸው ተስፋ ሰጥቷቸው ነበር። መንፈስ ቅዱስን እንዲጠብቁ አደራ አላቸው። መንፈስ ቅዱስን እልክላችኋለሁ፣ እናንተም ከላይ ኃይል እስኪሰጣችሁ ድረስ በኢየሩሳሌም ቆዩ ይላቸዋል የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ እንደተገለጸው። አባቴ ዘወትር ከእናንተ ጋር የሚኖር አጽናኙን መንፈስ ቅዱስ እንዲልክላችሁ እለምናለሁ ይለናል የዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ እንደተገለጸው። ከሰማይ የሚወርድ ኃይል ትቀበላላችሁ ይለናል የዮሐንስ ወንጌል ምዕራፍ 1 ቁጥር 8 ላይ እንደተገለጸው። ቀጥሎም ደግሞ እኔ ብሄድ ይሻላችኋል፣ ምክንያቱም እኔ ካልሄድኩ መንፈስ ቅዱስ አይመጣላችሁም፣ እኔ ከሄድኩ ግን አጽናኙን እልክላችኋለሁ ይለናል የዮሐንስ ወንጌል ምዕራፍ 16 ቁጥር 67 ላይ እንደተገለጸው እያለ ያጽናናቸዋል። ኢየሱስ ከዓይናቸው ሲሰወር ሐዋርያት ወደ ኢየሩሳሌም ተመለሱ። ልክ መምህራቸው እንዳላቸው በድኅረ ጽዮን ተሰበሰቡ። እዚያም በጽሞና በጸሎት በተጋድሎ መንፈስ ቅዱስን ለመቀበል ተዘጋጁ። በያመቱ ይህ የመንፈስ ቅዱስ መምጣት ይደገማል። ለዚህ በዓል እንዘጋጃለን? እንዴት አድርገን እንጠብቀዋለን? በምን አይነት መንፈስ እንዘጋጃለን? አባቶቻችን ሐዋርያት በጥሩ ስለተዘጋጁ መንፈስ ቅዱስ የሚያስፈልጋቸውን መንፈሳዊ ኃይል ሰጣቸው፣ የልባቸውን ምኞት ሞላላቸው፣ አዲስ መንፈስ አለበሳቸው። በኃይሉ የድሮ ሕይወታቸውን ትተው አዲስ የሚያንጽና የክርስቲያን ሕይወት እንዲኖሩ አገዛቸው። እኛ ግን በዚህ ቀን መንፈስ ቅዱስን አንድ ነገር ሳይሰጠን እንዳያልፍ እንጠንቀቅ። መንፈሳችን እንደ መጀመሪያው ሳይታደስ ይቀራል። ጴራቅሊጦስ በመንፈስ እንደ ማንኛውም የአዘቦት ቀን ሆኖ ሊያልፍ አይገባውም። ስለዚህ መትጋት ይኖርብናል። ይህንን የመንፈስ ቅዱስ በዓል ለምንድን ነው ሳንጠብቀው በጸጋ ላይ ጸጋ ሳንቀበል በመንፈስ ሳንነቃቃ የሚያልፈው? እንደ ሐዋርያት በሚገባ በጽሞና በጸሎት በተጋድሎ የማንዘጋጅ ስለሆነ ነው። ለጴራቅሊጦስ በዓል ማለትም በሚቀጥለው ሳምንት ለሚከበረው እንጨነቃለን። ለዛም በመጠባበቅ ላይ እንድንሆን ያስፈልጋል። እንደ ማንኛውም ተራ በዓል አድርገን ልንቆጥረው አይገባም። በቸልተኝነት በቀዘቀዘ እምነት ልናከብረውም አይገባም። ይህ ደግሞ የመንፈስ ቅዱስን ሀብቶች እንደ ትልቅ ነገር አድርገን እንደማናያቸው ይገልጻል። መንፈስ ቅዱስ እንዲያንጸን በአሁኑ ጊዜ በእርገት በዓል ጊዜ ተዘጋጅተን መኖር ይኖርብናል። ቸልተኝነትን እንጥላ። እንደ ሐዋርያት የመንፈስ ቅዱስን መምጣት በጽሞና በጸሎት በተጋድሎ በመጠባበቅ መንፈሳዊነታችንን እያዳበርን እንዘጋጅ። የሰማነውን በልቦናችን ያሳድርልን።
1: መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደ ተናገረ ተነስቶአልና በዚህ የለም። የተኛበትን ስፍራ ኑና እዩ፣ ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገርኋችሁ። በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ፣ ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የግንቦት 16 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል የደህንነት አዋጅ ግልጽ የሆነ ማህበራዊ ይዘት አለው በሚል አርዕስት በባልደረባዬ በዮሐንስ መኮንን የተዘጋጀ አንድ መልእክት ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

0: የደህንነት አዋጅ ግልጽ የሆነ ማህበራዊ ይዘት አለው። የወንጌል ማዕከላዊ ሐሳብ ማህበራዊ ህይወትና ከሌሎች ጋር መገናኘት ነው። የመጀመሪያው አዋጅ ይዘት በፍቅር ላይ የተመሰረተ ግብረገባዊ አንድምታ አለው። ወንዶችና ሴቶች ሁሉ በማያልቅ ፍቅር በሚወደው አብ ማመን ማለት እርሱ ለእርሱ የማያልቅ ክብር እንደሚያጎናጽፋቸው መገንዘብ ነው። የእግዚአብሔር ልጅ ሰብአዊ ሥጋችንን ወሰደ ማለት እያንዳንዱ ሰው ወደ እግዚአብሔር ልብ ቀረበ ማለት ነው። ኢየሱስ ስለ እኛ ደሙን እንዳፈሰሰ ማመን ለእያንዳንዱ ሰው ክብርን ስለሚያጎናጽፈው የማያልቅ ፍቅር ያለንን ጥርጣሬ ሁሉ ያስወግዳል። መዳናችን ማኅበራዊ ገጽታ አለው። ይህም የሆነው እግዚአብሔር በክርስቶስ እያንዳንዱን ግለሰብ ብቻ ሳይሆን በሰዎች መካከል ያለውን ማኅበራዊ ግንኙነት ሁሉ ስለሚያድን ነው። መንፈስ ቅዱስ በሁሉም ሰው ውስጥ እየሠራ መሆኑን ማመን ማለት ወደ እያንዳንዱ የሰው ሁኔታና ማኅበራዊ ግንኙነት ሁሉ ለመግባት እንደሚሻ መገንዘብ ነው። መንፈስ ቅዱስ ለመለኮታዊ ሐሳብ የተገባ እጅግ ውስብስብና ምስጢራዊ የሆኑ የሰብአዊ ጉዳይ ቋጠሮችን እንኳ መፍታት የሚችል የማያልቅ የፈጠራ ችሎታ አለው። ስብከተ ወንጌል ከዚህ ነጻ ከሚያወጣ የመንፈስ ቅዱስ ሥራ ጋር መተባበር ይጠበቅበታል። የሥላሴ ምስጢር በዚያ መለኮታዊ ሱታፌ አምሳል የተፈጠርን መሆናችንን ያሳስበናል። ስለዚህ በራሳችን ጥረት ብቻ ጽድቅ ወይም ደህንነት ልናገኝ አንችልም። ከወንጌል ማዕከላዊ አስተሳሰብ ስንነሳ በስብከተ ወንጌልና በሰብአዊ እድገት መካከል ያለውን ጥልቅ ግንኙነት እናያለን። ይህም በማንኛውም የስብከተ ወንጌል ሥራ መገለጥና መዳበር ይኖርበታል። የእግዚአብሔርን ፍቅር እንድንቀበልና የእርሱ ስጦታ በሆነው በዚያ ፍቅር እርሱን እንድንወደው የሚጠራን የመጀመሪያው ትእዛዝ በሕይወታችንና በሥራችን ውስጥ ቀዳሚ መሠረታዊ የሆነ የሌሎች ሰዎችን በጎ የመመኘት የመሻትና የመጠበቅ ምላሽ ያፈልቃል። የደህንነትን መልእክት በመቀበልና በእውነተኛ የወንድማማችነት ፍቅር መካከል ያለው ይህ የማይበጠስ ትስስር ውጤቶቻቸውን ሁሉ በአድናቆት ለመቀበል በሚገባ ማሰላሰል በሚያስፈልጉን አያሌ የመጽሐፍ ቅዱስ ጽሑፎች ውስጥ ተገልጾ ይገኛል። መልእክቱ ብዙውን ጊዜ እንዳለ የምንቀበለውና በሕይወታችንና በማኅበረሰቦቻችን ውስጥ ያለው ተጨባጭ ውጤት ምን እንደሆነ ሳይረጋገጥ እንዲሁ የሚደጋገም ነው። ይህ ደግሞ በወንድማማችነትና በፍትሕ ወንጌል ለመኖር ያለንን አድናቆት ጉጉትና ፍላጎት የሚያጠፋ ስለሆነ አደገኛና ጎጂ ነው። ወንድሞቻችንና እህቶቻችን ለእያንዳንዳችን ተጨማሪ የሰብአዊ መገለጫ እንደሆኑ የእግዚአብሔር ቃል ያስተምረናል። ከእነዚህ አነስተኛ ከሆኑ ወንድሞቼ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 40። ለሌሎች ሰዎች ያለን አያያዝ ወደር የሌለው ገጽታ አለው። በምትሰፍሩበት መስፈሪያ ይሰፈርላቸዋል። የማቴዎስ ወንጌል ምዕራፍ 7 ቁጥር 2 እግዚአብሔር ካሳየን ምሕረትም ጋር የሚመሳሰል ነው። አባታችሁ ርኅሩህ እንደሆነ እናንተም ርኅሩሆች ሁኑ። አትፍረዱ፣ አይፈረድባችሁም። አትኮንኑ፣ አትኮነኑም። ይቅር በሉ፣ ይቅር ትባላላችሁ። ስጡ፣ ይሰጣችኋል። በምትሰፍሩበት መስፈሪያ ተመልሶ ይሰፈርላቸዋል። የሉቃስ ወንጌል ምዕራፍ 6 ከቁጥር 36 እስከ 38 እነዚህ ምንባቦች ከራሳችን ወጥተን ወደ ወንድሞቻችንና እህቶቻችን ለመሄድ ፍጹም ቅድሚያ መስጠት እንዳለብን በግልጽ ያስረዳሉ። ይህም ከሁለቱ ታላላቅ ትእዛዞች አንዱን የያዘውን የግብረ ገብ መመዘኛና ለእግዚአብሔር ነጻ ስጦታ ምላሽ የሆነውን መንፈሳዊ እድገት ለይቶ የማወቅ ምልክት የሚያሳይ ነው። በዚህ ምክንያት የፍቅር ሥራ የቤተ ክርስቲያን ተልእኮ አካልና የሕልውናዋ ዋና መገለጫ ነው። ቤተ ክርስቲያን በባሕሪዋ ልዑክ ናት። በውጤታማ የፍቅር ሥራ በሚያውቅ በሚረዳና በሚያሳድግ ርኅራኄ የተሞላች ናት። ወንጌል ከእግዚአብሔር ጋር ያለንን ግላዊ ግንኙነት ብቻ የሚያሳይ አለመሆኑን የመጽሐፍ ቅዱስ ቃል በግልጽ ያስረዳል። ለእግዚአብሔር የምንሰጠው ፍቅራዊ ምላሽም ለተቸገሩ ግለሰቦች የሚደረጉ ትናንሽ ግላዊ እንቅስቃሴዎች ጥርቅም፣ የፍቅር ሥራ ዝርዝር ወይም የሕሊናችንን ሸክም ለማቃለል ብቻ የሚደረጉ ሥራዎች ተደርጎ መታየት የለበትም። ወንጌል ስለ እግዚአብሔር መንግሥት የሚናገር ነው። የሉቃስ ወንጌል ምዕራፍ 4 ቁጥር 43 በዓለማችን ስለሚነግሰው የእግዚአብሔር ፍቅር የሚያስረዳ ነው። እርሱ በእኛ ውስጥ እስከ ነገሰ ድረስ የኅብረተሰብ ሕይወት ለአጠቃላይ ወንድማማችነት፣ ፍትሕ፣ ሰላምና ክብር መሠረት ይሆናል። ስለዚህ ክርስቲያናዊ ስብከትም ሆነ ሕይወት በኅብረተሰብ ላይ አንድምታ ሊኖረው ይገባል። እኛ የእግዚአብሔርን መንግሥት እንሻለን። ከሁሉ አስቀድማችሁ የእግዚአብሔርን መንግሥትና ጽድቁን እሹ፣ ሌላው ሁሉ ይጨመርላቸዋል። የማቴዎስ ወንጌል ምዕራፍ 6 ቁጥር 33 የኢየሱስ ተልእኮ የአባቱን መንግሥት ማወጅ ነው። እርሱም መንግሥተ ሰማይ ቀርባለች ብለው የምሥራቹን ቃል እንዲሰብኩ ደቀ መዛሙርቱን አዘዘ። የማቴዎስ ወንጌል ምዕራፍ 10 ቁጥር 7 አስቀድሞ በመካከላችን የሚገኘውና እየሰፋ ያለው የእግዚአብሔር መንግሥት ባለንበት ደረጃ ሁሉ ይመለከተናል። ለይቶ የማወቅ መርሆንም ያሳስበናል። ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ ይህ መርሆ በሰዎች ሁሉና በሙሉ ሰው እውነተኛ እድገት ላይ ያተኮረ መሆን እንዳለበት አስረድተዋል። የወንጌል ስብከት በወንጌልና በሰው ልጅ ተጨባጭ ግላዊና ማኅበራዊ ሕይወት መካከል ያለውን የማያቋርጥ ውህደት ካላገናዘበ በቀር ሙሉ ሊሆን እንደማይችል እናውቃለን። ይህም በወንጌል ውስጥ ያለ የአጠቃላይነት መርሆ ነው። ምክንያቱም አብ የሰውን ሁሉ ደህንነት ይመኛል። የማዳን እቅዱም በሰማይም በምድርም ያሉት ነገሮች ሁሉ ራስ በሆነው በክርስቶስ ስር ለመጠቅለል ነው። ወደ ኤፌሶን ሰዎች ምዕራፍ 1 ቁጥር 10
1: ጥያቄ ወይም ሂስካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን፣ በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።